0: رىياسەتچىلىك قىلىپ، تەكشۈرۈش ئورۇنلاشتۇرۇشىنى ئومۇمىي ئۇقتۇرۇش قىلىپ، خىزمەت تەلىپىنى ئوتتۇرىغا قويدى. يىغىن باشلىنىشتىن بۇرۇن يىغىنغا قاتناشقان يولداشلار سۈكۈتتە تۇرۇپ، خۇنەن چاڭشا ليۇياڭ شەھىرى خۇاشىڭ پوجاڭزا ياساش ئېتىش چەكلىك شىركىتىدە يۈز بەرگەن 4 ماي پەۋقۇلئاددە زور پارتلاش ۋەقەسىدە قازا قىلغانلارغا تەزىيە بىلدۈردى. يىغىندا مۇنۇلار تەكىتلەندى. ۋەقەنى تەكشۈرۈش خىزمىتىدە باشۇجى شى جىنپىڭنىڭ مۇھىم يول يورۇقىنىڭ روھى ۋە پارتىيە مەركىزىي كومىتېتى گوۋۇيۈەننىڭ تەدبىر ئورۇنلاشتۇرمىلىرىنى ئەستايىدىل ئىزچىللاشتۇرۇپ ۋە ئەمەلىيلەشتۈرۈپ، ئىلمىي، ئېھتىياتچان بولۇش، قانۇن بەلگىلىم بويىچە ئىش كۆرۈش، ھەقىقەتنى ئەمەلىيەتتىن ئىزدەش، ئەمەلىي ئۈنۈمگە ئەھمىيەت بېرىش ۋە تۆتنى قويۇۋەتمەسلىك پرىنسىپى بويىچە پاكىتنى، مەسىلنى، مەسئۇلىيەتنى ئېنىق تەكشۈرۈپ، يۈكسەك سىياسىي مەسئۇلىيەت تۇيغۇسى بىلەن ۋەقەنى تەكشۈرۈش خىزمىتىنى ياخشى ئىشلەش كېرەك. شۇنىڭ بىلەن بىرگە يىغىندا يەرلىك ھۆكۈمەتلەردىن بۇنىڭدىن چوڭقۇر ساۋاق ئېلىپ، كەسكىن تەدبىر قوللىنىپ، پوجاڭزا بىخەتەرلىكىنى نازارەت قىلىش باشقۇرۇشنى كۈچەيتىپ، بىرنى كۆپكە ئىبرەت قىلىپ، نۇقتىلىق ساھەلەردىكى يوشۇرۇن خەۋپنى تەكشۈرۈپ تۈزەشنى چىڭ تۇتۇپ، ئېغىر ۋە پەۋقۇلئاددە زور ۋەقەلەرنىڭ قەتئىي ئالدىنى ئېلىش تەلەپ قىلىندى. گوۋۇيۈەن ۋەقەنى تەكشۈرۈش گۇرۇپپىسىنىڭ بارلىق ئەزالىرى، مەركىزىي ئىنتىزام تەكشۈرۈش كومىتېتى، دۆلەتلىك رېۋىزىيە كومىتېتىنىڭ ئالاقىدار تارماقلىرىنىڭ مەسئۇللىرى يىغىنغا قاتناشتى.
1: ئىستانسىمىز خەۋىرى: دۆلەتلىك تەرەققىيات ۋە ئىسلاھات كومىتېتى 5 ئاينىڭ 8 كۈنى جۇڭگونىڭ 2026 يىللىق تىجارەت سودا مۇھىتى تەرەققىيات دوكلاتىنى ئېلان قىلدى. دوكلاتتا دۆلىتىمىزنىڭ تىجارەت سودا مۇھىتىنى ياخشىلاش ۋە سۈپىتىنى ئۆستۈرۈشتىكى كۆرۈنەرلىك نەتىجىلىرى تولۇق نامايان قىلىندى. دۆلىتىمىزنىڭ تىجارەت سودا مۇھىتى قۇرۇلۇشىدا يېڭى ئىلگىرىلەش بولدى. كارخانىلارنىڭ بازارغا كىرىش تەننەرخى تېخىمۇ ئاز، تەرتىپى تېخىمۇ ئەلا، مۇلازىمىتى تېخىمۇ ياخشى بولدى. دوكلات 5 قىسىمغا بۆلۈپ بايان قىلىنغان بولۇپ، بازارغا كىرىش، ئامىل كاپالىتى، تىجارەت مۇھىتى، ماجىرالارنى ھەل قىلىش، كارخانىلارنى چېكىندۈرۈش قاتارلىقلارنى ئۆز ئىچىگە ئالىدۇ. دۆلەتلىك تەرەققىيات ئىسلاھات كومىتېتى تىجارەت سودا مۇھىتى تەرەققىياتىنى ئىلگىرى سۈرۈش مەركىزىنىڭ مۇدىرى ۋۇ شاۋيەن مۇنداق دېدى: مەملىكەت بويىچە 38,000 ئارتۇق ھۆججەت رەتلەپ تەكشۈرۈلدى. 2,300 ئارتۇق ھۆججەتكە تۈزىتىش كىرگۈزۈلدى ياكى بىكار قىلىندى. ئومۇمىي مەنپەئەتدارلىق كىچىك مىكرو قەرز پۇل قالدۇقى 37 تىرىليون يۈەنگە يەتتى. مەملىكەت بويىچە مەبلەغ يۈرۈشتۈرۈش ئىناۋەت سۇپىسى جەمئىي 4,120 مىليارد يۈەن قەرز تارقاتتى. ئىناۋەتلىك قەرز 10,300 مىليارد يۈەننى ئىگىلىدى. ئوتتۇرا كىچىك مىكرو كارخانىلارنىڭ پۇل قەرز ئېلىشى تېخىمۇ ئاسان، تەننەرخى تېخىمۇ تۆۋەن بولدى. كارخانىلارغا چېتىلىدىغان مەمۇرىي تەكشۈرۈش 33% ئازايغان بولسىمۇ، بەلگىلىمىگە ئۇيغۇن كۆرسەتمە كۆپەيدى. ئادەتتىكى رويخەتتىن ئۆچۈرۈش 100 كۈندىن 60 كۈنگە قىسقارتىلدى. ئاددىي رويخەتتىن ئۆچۈرۈش نىسبىتى 65% يەتتى. كارخانىلار چېكىنىپ چىقىشتا قىينالمىدى، توسالغۇ ئۇچرىمىدى. دوكلاتتا ئاچقۇچلۇق ھالقىلار چۆرىدۆلۈپ، 2025 يىلدىكى تىجارەت سودا مۇھىتىدىكى پائال ئىلگىرىلەش تەپسىلىي ۋە ئېنىق سانلىق مەلۇماتلار ئارقىلىق تونۇشتۇرۇلدى. شۇنىڭ بىلەن بىللە 10 سانلىق مەلۇمات ئارقىلىق 14-5 يىل مەخسۇس ستونى تەسىس قىلىنىپ، ئالاقىدار ساھەلەرنىڭ 5 يىلدىن بۇيانقى يۈزلىنىش خاراكتېرلىك ئۆزگىرىشى ۋە جوغلىنىش خاراكتېرلىك ئۈنۈمى نامايان قىلىندى. ۋۇ شاۋيەن مۇنداق دېدى: بىرىنچى، ۋاقىت تېجەلدى. كارخانا ئەڭ تېز بولغاندا 4 كۈندە ئېچىلىدۇ. ئۆلكە ئاتلاپ كۆچۈش پەقەت 1 قېتىمدىلا پۈتىدۇ. كارخانىلارنىڭ 1 000 000 قېتىمدىن ئارتۇق قاتىرىشى بىۋاسىتە ئازايدى. ئىككىنچى، پۇل تېجەلدى. 3 بولماسلىق 3 تېجەشتەك توك ئىشلىتىش مۇلازىمىتى 2025 يىلى كارخانىلارغا 70 مىليارد يۈەندىن ئارتۇق مەبلەغ تېجەپ بەردى. ئېلېكتىرونلۇق كېپىللىك خېتى خېرىدار بولۇش تەننەرخىنى بىۋاسىتە 40% تۆۋەنلەتتى. ئۈچىنچى، كۆڭۈل خاتىرجەم بولدى. 2025 يىلنىڭ ئاخىرىغىچە 31 ئۆلكە، ئاپتونوم رايون، مەركەزگە بىۋاسىتە قاراشلىق شەھەرنىڭ ھەممىسى ئىناۋەت گۇۋانامىسى مۇلازىمىتىنى يولغا قويۇپ، كارخانا ۋە تەبىئىي شەخسلەرگە 1,200,000 پارچە مەخسۇس ئىناۋەت دوكلاتى چىقىرىپ بەردى. سەپلىمە ئىسپات سانى 44 مىليوندىن ئاشتى.
0: ئىستانسىمىز خەۋىرى: Dövlətlik Bazar Nazirət Qiliş Başqoruş Baş İdarisi 5-ci ayının 8-ci günü munularını bildirdi. Növətdə karxanalarını özgərtib tizimlaş, yemək işmək dükkünü içiş qatarlıq 5 türlük bir iş, hükümet işleri mülazimeti islahatı umum yüzlük tamamlandı. Tertibni qayt ornitish və sallıq məlumatın həm bəhirinişini işqə aşırış arqalıq, hazır karxanalarının uçurunu özgərtiş halqısı 6-dın 1-gi qısqartıldı. Yötkəb tizimlaş qetim sani 9 qetimdən 1 qetimgi qısqartıldı. İşbeciriş materiali zor dərcəri qısqartılıb, torda bir torda umumüzlük beciriş, tor sırtıda birli közdəkdə beciriş işqə aşırıldı. Dövlətlik Bazar Nazirət Qiliş Başqoruş Baş İdarisi Tizimləb Royxətki İliş İdarisinin Muavin Başlıqı Canvey Mündaqdırı. 2025-ci yılının ahirgəcə cəmi 358 min yəkki soğudu sanayici siyasət paydısının bəhrimən bulub, bivasitə karxanığı ayrılınıb, qanun boyunca dükkan nami, qurulğan vaxtı qatarlıq ticaret amillərini saxlab qaldı. Yemək işmək dükkanı içiş hökumət işləri mülazimeti cəhətdə bir cədvəl bilən iltimas qiliş, bir yürüş material buluş, bir köznəkdə qubul qiliş, bir tordu biciriş işqə aşırıldı.
1: Stansımız xəbəri. Amerika armiyası 5-ci ayının 8-ci günü Hormuz boğazında qamalını bösüb ötməkçi bolğan İranın quruq may paraxotuğa hava hücumu qozğıdı. Hormuz boğazı ətrafında qapsılıb qalğan paraxot matrosları 5-ci ayının 8-ci günü təminləyən iki bölək avazğa qarğanda İranın iki may paraxotu şu günü hücum qoşurğan həm də yardım tələb qılğan. İran İslam İnqilabi Qoğdunuş qismi 5-ci ayının 8-ci günü xəbər elan qılıb, İran Qurallı qisminin şu günü ətigəndə Hormuz boğazı su sahalıdə Amerikanın hərbi paraxotları bilən andı-sanda toqunuş qalığını etqan. İnqilabi Qoğdunuş qismi toqunuş yüz bərgən konkret orunni aşqarlamıqan. İran taratqıları 5-ci ayının 8-ci günü hərbi tərəb xəbərdar ərbabının sözünə nəqil kəltürüb, Amerika İranın may paraxotuğa qurallıq hərəkət qollanğandan kən İran qurallıq güçləri ot gücü arqalıq qaytırma zərbə bədi dedi. Hazır toqunuş toxtab vəziyyət əslə gəldi. Bu ərbab ağahlandırıb bundaq dedi. Amerika Paris qoltuğuna yeni kirməkçi bolsa, yoki İranın paraxotlarına parakəndicilik salmaqçı bolsa, İran yeni bir qıtım qəti inkas qaytırdı. Bu rayonda muşnığı oxşaş toqunuşunun qaytı yüz beriş ehtimallıqı yenilə mevcud. İran Diplomatiya Ministerliğinin bayanatçısı Bagai 5-ci ayının 8-ci günü mundaq dedi. İran Amerika oturup qoyğan uruşnı axırlaşdırış planına inkas qaytırışını oylaşıb atdı. Alaqadar söhbət əpirilib atdı. Axırkı nəticə hasil qılınğan haman İran dərhal xəbər elan qıladı.
0: Stansımız xəbəri. Amerika zontuğu Trampın 5-ci ayının 8-ci günü aşkarlışca Rusiya bilan Ukraina 5-ci ayının 9-cu gündən başlayıb 3 gün uruş toxtusu dikən. Həm də öz ara 1000-dən əsir almaşdırdı dikən. Rusiya zontuğunun yardımçısı Uşakov 5-ci ayının 8-ci günü keçdə inkas qaytırıb mundaq dedi. Rusiya Amerika zontuğu Tramp oturuğu qoyğan Rusiya bilan Ukraina'nın uruş toxtuş vaxtını 5-ci ayının 11-ci günü gücü uzartış, Şundaqla, Ukrayna bilən öz ara 1000-dən əsir almaşdırış layihəsiga qoşuldu və onu qollaydı. Ukrayna zontuğu Zelenskiymo uruş toxtatış və əsir almaşdırışqa əlaqədar planı müəyyənləşdirdi.
1: Hörmətli radio dinləyicilər, bu qədimki məmləkət xəbərləri və xalqara xəbərlər proqramımız müşahidə axırlaşdı. Proqramımızın diktorları Gülbəhrəm Muxtar bilən Bəxtiyar Turdi. Növbətçi müharriri Emincan İsmail, nazarətçisi Bəxtiyar Turdi. Həm də diqqətinizə stansımızın anlatılış aldı durğan başqa proqramları da bolsun.
2: Cahandakı işlərini bizdən anla. Mərkəzi Xalq Radio Stansısının Uyğurça Radiosu.